ሐመከሽወሩ ቲባሚ ከንተካም ዶቃፍል ከምጋቢሙይ ፋሄ ቲመን ረስከላንገ ቲባገ ኪበይ ቃፍል ከምገ ፈርዳ ቀሽ ኩረቢሜ ፋሄ ሚየዱ ቲባገ ሎለኪ ቱኑ ሎለኬ

ሐመከሽወሩ ቲባሚ ክንተካሚ ዶ ቃፍል ከምጋቢሙይ ፈሄ ቲመን ረስከላንገ ቲባገ ኪበይ ቃፍል ከምገ ፈርዳ ቀሽ ኩረቢሜ ፈሄ ሚየዱ ቲባገ ሎለኪ ቱኑ ሎለኬ